ክቡራት ሰማዕትና ንሎሚ ዘዳለናዮ መንፈሳዊ ኣገልግሎትና ኣብዚ ንውድእ ሕቶ ወይ ርእቶ ንዘለኩም በስዕብ ኣድራሻ ክትረኽቡና ትኽእሉ ኢኹም። ኣድራሻና ራድዮ ፍሪ ኤፍኤም ኡልም ጀርመን። ክሳብ ድሕሪ ክልተ ሰሙን ዝቕፅል መንፈሳዊ ኣገልግሎትና ንራኸብ። ሰላም ኣምላኽ ካባኹም ኣይፈለ። ሊቤ ሄረሊንን ኤንድ ሄረር ዳስፋር ኡንሰደ ኤቫንጌልሽ ኤርትሬሸ ሴንዱን ፊር ሆይተ ቬንሲ ኖኽ ፍራግን ሃብን ዳን ቬንደ ሲ ሲሽ ቢተ አን ራድዮ ፍሪ ኤፍኤም ኡልም ጀርመን።